የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት ምክንያት የሚሰቃዩትና የሚሞቱትን ሰዎች መዘንጋት በፍጹም የለብንም ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። አሁንም ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር መንግስት በጸጥታ የሚያድገው በፍቅር እንጂ በኃይል አይደለም ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ውበት ወደ ሰማይ እይታችንን እንድናነሳ ይረዳናል ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን የቀርሜሊዮስ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን መጎብኘታቸው መገለጹን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም 21ኛውን የምስራቅ አፍሪካ የጳጳሳት ጉባኤ ለመሳተፍ የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳትና ተወካዮች ናይሮቢ ኬንያ መግባታቸው መገለጹን የሚያመለክት ዜና ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ ብራቱ ኤል ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት ምክንያት የሚሰቃዩትንና የሚሞቱትን ሰዎች መዘንጋት የለብንም ማለታቸው ተገለጸ። በካስተል ጋንዳልፎ የመላእክ እግዚአብሔር ጸሎትና በዕለቱ ቅዱስ ወንጌል ላይ አስተንትኖ ካደረጉ በኋላ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነትና በአመጽ በተበታተኑ የተለያዩ አገሮች ውስጥ የሚከሰቱት ክስተቶች ሁሌም እንደሚያሳስባቸውና ጉዳዩ በሰላም ይፈታ ዘንድ ጸሎት ማድረግ እንደሚቀጥሉ ተናግረዋል። ሁሉም ሰው የማያቋርጠውን ጸሎታችንን ለሰላም በትጋት አጥብቀው ለመጸለይ እንዲተባበሩ አሳስበዋል። በተጨማሪም ፒያሳ ዴላ ሊበርታ በተሰኘው ስፍራ የተሰበሰቡትን በርካታ ምዕመናን ተቀብለው ሰላምታ አቅርበውላቸው እንደነበረም ተገልጿል። በካስተል ጋንዳልፎ በሚገኘው የሐዋርያዊ የማረፊያ ቤት መግቢያ ላይ ከእግዚአብሔር ጋር ለመገናኘትና የእሁድ የመላእክ እግዚአብሔር ጸሎትን ብቻ በማድረግ ርዕሰ ሊቃነ ጳጳሳቱ ጭንቀታቸውንና ሐሳባቸውን እንደገና ዓለምን አሁንም በሚነኩ በርካታ ግጭቶች ላይ አተኩረዋል። በጦርነትና በአመጽ በተበታተኑ የተለያዩ አገሮች ውስጥ የሚከሰቱትን ክስተቶች በአሳሳቢነት መከታተላችንን እንቀጥላለን። በእነዚህ ግጭቶች ምክንያት እየተሰቃዩና እየሞቱ ያሉትን አንርሳ። እናም ለሰላም ለጋስ ጥረቶች የማያቋርጥ ጸሎታችንን ማድረግ እንቀጥል ሲሉ ቅዱስነታቸው ተናግረዋል። ዛሬ በዩክሬን ግጭቶች የሟቾች ቁጥር ሪፖርት ተደርጓል። ዋና ከተማዋ ኪየቭ በከባድ የሩሲያ ሚሳኤል ጥቃት ተመታ። አንድ ሰው ተገሎ በደርዘን የሚቆጠሩ ሰዎች ቆስለዋል ተብሎ ተዘግቧል። ይህ በእንዲህ እንዳለ የዩክሬን ጦር በጥቁር ባህርና በአዞቭ ባህር ውስጥ በሩሲያ ወታደራዊ ኢላማዎች ላይ ዘመቻቸውን እንዳካሄዱ ተናግሯል። በተመሳሳይ ጊዜ በደቡብ ኢራን አዳዲስ የአሜሪካ የአየር ድብደባዎች ሪፖርት ተደርገዋል። ከዚያም ቴህራን በኩዌት ውስጥ የአሜሪካ ወታደራዊ ግጭቶችን ኢላማ በማድረግ ሚሳኤሎችንና ድሮኖችን ተኩሳ ነበር። ዋሽንግተን አዲሱን ጥቃት ባለፈ አርብ በዮርዳኖስ በሚገኘው ሙዋፋክ አል ሳልቲ የአየር ጣቢያ ላይ ከተፈጸመው ጥቃት ጋር አያይዞታል። በዚህ ጥቃት ሁለት የአሜሪካ ወታደራዊ አባላት ተገለዋል እና ሦስተኛው ደግሞ እስካሁን የት እንዳለ እንደማይታወቅ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም የካስተል ጋንዶልፎ ነዋሪዎችን ሁሉ ሰላምታና ምስጋናቸውን አቅርበው ከሁሉም የዓለም ክፍሎች የመጡ ምዕመናንን በደስታ ተቀብለዋል። ለሕይወት በዓል በሳሉዞ በተሰበሰቡና በእማሆይ ኤልቪራ ለተቋቋመው የፎኮላሪ ማህበር ንቅናቄ አባላት ልዩ ሰላም ታቅርበዋል። በእንግሊዝኛ ንግግር ያደረጉት ቅዱስነታቸው የሬኒዩም ክሪስቲን ወጣት አዋቂ አባላትን እንዲሁም በሲድኒ ረዳት ጳጳስ አንቶኒ ፕሪስ የታጀቡ የላዮን መንፈሳዊ ነጋዲያን የተሰኘውን ዓለም አቀፍ የሥልጠና ኮርስ ተሳታፊዎች ሰላምታ እንዳቀረቡላቸውም ተዘግበዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር መንግሥት በጸጥታ የሚያድገው በፍቅር እንጂ በኃይል አይደለም ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ 13 2018 ዓ.ም የመላእክ እግዚአብሔር ጸሎት ካደረጉ በኋላ በዕለቱ ከማቴዎስ ወንጌል ከምዕራፍ 13 ከቁጥር 24 እስከ 43 ላይ ተወስዶ በተነበበውና ጌታችን ኢየሱስ ክርስቶስ ለሕዝቡ ስለ እንክርዳድ የሰናፍጭና የእርሾ ምሳሌ በሚገልጸው የቅዱስ ወንጌል ክፍል ላይ ተንተርሰው ባደረጉት የቅዱስ ወንጌል አስተንትኖ የእግዚአብሔር መንግሥት በጸጥታ የሚያድገው በትሕትና በትዕግሥትና በፍቅር መሆኑን ገልጸው ክርስቲያኖች ምስጢራዊ በሆነው በእግዚአብሔር ሥራ እንዲታመኑ እና በዓለም ላይ ትንንሽ የወንጌል ዘሮች እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ ክርስቲያኖች አስደናቂ የእግዚአብሔርን ኃይል ለማሳየት የማይችሉትን ፈተናዎችን እንዲተዉ አሳስበዋል። የእግዚአብሔር መንግሥት እንደ ትንሽ ዘር ወይም እንደ ትንሽ እርሾ በማይታይ ሁኔታ እንደሚሠራ በጸጥታና በትዕግሥት እንደሚያድግ ምዕመናንን አስታውሰዋል። ርዕሰ ሊቃነ ጳጳሳቱ በካስተል ጋንዳልፎ በሚገኘው የጳጳስ እረፍት ማድረጊያ ቪላ ካለበት ስፍራ ሆነው እሁድ ዕለት ሐምሌ 13 2018 ዓ.ም የመላእክ እግዚአብሔር ጸሎት ካደረጉ በኋላ በስፍራ ለተገኙ ምዕመናን ባደረጉት የቅዱስ ወንጌል አስተንትነው ከቅዱስ ማቴዎስ ወንጌል የተወሰዱ ሦስት ምሳሌዎችን ማለትም የስንዴውንና የእንክርዳዱን የሰናፍጭ ዘርና እርሾ ምሳሌዎች ላይ ተንተርሰው እግዚአብሔር በታሪክ ወንዶችና ሴቶች ሕይወት ውስጥ የሚሠራበትን መንገድ ገልጸዋል። ርዕሰ ሊቃነ ጳጳሱ ራሱን በኃይል
በማስገደድ ወይም በድል አድራጊነት መንፈስ ከመድረስ ይልቅ እግዚአብሔር ትንሽነትን የልባምነትና የትዕግስት ፍቅሩ ምልክት አድርጎ እንደሚመርጥ ተናግረዋል። እሱ እንድንቀበል ወይም እንድንክድ በነጻነት ይተወናል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ተናግረዋል። የእግዚአብሔር ፍቅር በእንክርዳድ መካከል እንኳን መገኘቱን እንደሚያሳይ፣ እንደ ትንሹ ዘር በማይታይ ሁኔታ እንደሚሠራና ዓለምን በዝምታ እንደሚለውጥ በመጥቀስ ሊጥን እንደሚያቦካ እርሾ ዓለምን ይለውጣል ብለዋል። ርዕሰ ሊቃነ ጳጳሱ ብዙ ሰዎች እግዚአብሔር በከፍተኛ ሁኔታ ጣልቃ እንዲገባና ክፉውን ወዲያውኑ ከዓለም እንደሚያስወግድ እንደሚጠብቁ አምነዋል። እንዲህ ያሉ ግምቶችን መውሰድ እንደሌለብን አስጠንቅቀዋል። የክርስቲያን ሕይወትና የቤተ ክርስቲያንን ጤናማ ያልሆነ እይታ ሊቀርጹ ይችላሉ ሲሉ አክለው አሳስበዋል። በምትኩ እግዚአብሔር በመንግሥቱ በክፉ ነገሮች መካከል እንኳን እንደሚያድግ እንዲገነዘቡ ተጠርተዋል ያሉት ርዕሰ ሊቃነ ጳጳሳቱ፣ ይህም በጨለማ ውስጥ እያለፈ የሚመጣን መልካም ነገር መለየት፣ የችኮላ ፍርድ ለመስጠት የሚያስገድዱንን ፈተናዎች መቋቋምና ቀስ በቀስ የእግዚአብሔርን ጸጋ ሥራ በትዕግሥት ማጀብ ይጠይቃል ብለዋል። ቅዱስነታቸው አክለው መንግሥቱ ብዙውን ጊዜ በተለመደው የዕለት ተዕለት ሕይወት ጊዜያት ውስጥ ይታያል፣ ሳይስተዋል እየሄደ ቢሆንም ያለማቋረጥ በሥራ ላይ ነው ያሉ ሲሆን፣ እግዚአብሔር ባይኖርም እንኳን ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ ሁልጊዜም አለ። ፍቅሩ ሁልጊዜ ለመረዳት ዝግጁ መሆኑን ለምዕመናን አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር የተግባር መንገድ ክርስቲያኖች በግልም ሆነ በቤተ ክርስቲያን አባላት የአኗኗር ዘይቤ መሆኑ እንዳለበት ተናግረዋል። አማኞች ወንጌልን ማዕከል ያደረገ አቀራረብ ብለው የገለጹትን እንዲቀበሉ፣ እብሪትን ሌሎችን የመግዛት ፍላጎት ወይም እምነትን ለመጫን ኃይልን ከመጠቀም እንዲቆጠቡ አበረታተዋል። በምትኩ ክርስቲያኖች በእግዚአብሔር ጸጥተኛ ሥራ ላይ እምነታቸውን ሊጥሉ ይገባል ብለዋል። የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በወቅቱ ካርዲናል ጆዜፍ ራዚንገር ተብለው ይጠሩ የነበሩትን በመጥቀስ ርዕሰ ሊቃነ ጳጳሳት ሊዮ ክርስቲያኖች የዘርን ማለትም የእህል ዘር ማለት ነው አመክንዮ እንዲቀበሉ ተጠርተዋል። ይህም የስኬትና የታላቅነት ሳይሆን ራሳችንን ትንሽ ማድረግና ሌሎችን ማገልገል ነው ብለዋል። በዚህ መንገድ ክርስቲያኖች ትንንሽ የወንጌል ዘሮችና የፍቅር እርሾ ሊሆኑ ይችላሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምዕመናንን ለቅድስት ድንግል ማርያም አማላጅነት አደራ ሰጥተዋል። የእግዚአብሔርን ቃል ዘር በትሕትና የተቀበሉት ክርስቲያኖች በእምነት ጉዞአቸው ላይ እንድትደግፋቸው እመቤታችን ቅድስት ድንግል ማርያምን ከተማጸኑ በኋላ ቅዱስነታቸው አስተንትኗቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ውበት ወደ ሰማይ እይታችንን እንድናነሳ ያደርገናል ማለታቸው ተገለጸ። በካስተል ጋንደልፎ የአልባኑ አገረ ስብከት ለርዕሰ ሊቃነ ጳጳሳት ክብር ለመስጠት የበጋ ወቅት የክብር ኮንሰርት እያቀረበ እንደሚገኝ የተገለጸ ሲሆን፣ ውበት በማይጎልበት ዓለም ውስጥ እንኖራለን፣ እንደዚህ አይነት አጋጣሚ ለመሰባሰብ ዕድል ማግኘት በእውነት ትልቅ ስጦታ ነው ሲሉ ቅዱስነታቸው በኮንሰርቱ ዝግጅት ላይ መናገራቸው ተገልጿል። ውበት በማይጎለብትበት ዓለም ውስጥ እንኖራለን። ብዙ ችግሮች አሉ። ጦርነቶች፣ ግጭቶች፣ ጥላቻ፣ አመፅ፣ ሥራ አጥነትና ሌሎች ብዙ ነገሮች። እንደዚህ አይነት አጋጣሚ ለመሰባሰብ ዕድል ማግኘት በእውነት ትልቅ ስጦታ ነው። ምክንያቱም ከዚህ ሁሉ በላይ እንዳለ ያስታውሰናል። ወንዶችና ሴቶች ስንመርጥ ከልብ ወደ ልብ ወደ ሰማይ ለማየትና እይታችንን ለማንሳት የሚረዳንን ውበት ለመግለጥ አንድ ላይ መሰባሰብ እንደሚችሉ ያስታውሰናል። በእነዚህ ቃላት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ምሽት ሐምሌ 11 2018 ዓ.ም በካስተል ጋንዳልፎ በሚገኘው የሐዋርያዊ የእረፍት ማድረጊያ ስፍራ ውስጥ በተካሄደው ኮንሰርት መደምደሚያ ላይ ለተገኙ ሰዎች ካደረጉት ንግግር የተወሰደ ሲሆን፣ ኮንሰርቱ የተዘጋጀው በአልባኑ አገረ ስብከት ነበር። ይህም ርዕሰ ሊቃነ ጳጳሳቱ በበጋ ወቅት በሮም ደቡባዊ ከተማ ባሳለፉት የበጋ ቆይታቸው ለጳጳሱ ያላቸውን ቅርበትና ፍቅር የሚያሳይ ምልክት ተደርጎም ተወስደዋል። እንደምታውቁት ከአንድ ወር በፊት ወደ ስፔን ተጉዤ ነበር። እናም የዚያ ጉዞ ዋና ዓላማ ዐይኖቻችንን፣ እይታችንን ወደ ሰማይ ማንሳት ነበር። ሙዚቃ፣ ሥነ ጥበብና ውበት ወደ ላይ እንድንመለከት፣ ወደ እግዚአብሔር እንድንሄድና በእርግጥም ከሰው ልጅ ምርጥ ገጽታዎች አንዱ ወደ ሆነው
እንድንሄድ የሚረዱን መንገዶች ናቸው ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን የሙዚቃና የሥነ ጥበብ ዋጋን በማሰላሰል የሰውን እይታ ካሁኑ መከራ በላይ ከፍ ለማድረግ የሚችሉ መንገዶች እንደሆኑ ገልጸውላቸዋል። ውበትን ወደ እግዚአብሔር የሚያደርስና ተስፋን የሚያድስ ተሞክሮ እንደሆነም ጠቁመዋል። በኮንሰርቱ ወቅት የተከናወነው በትክክል ይህ ነበር። የቫዮሊኒስት ማርኮ ሮሊያኖ ፓሎናይዝን ከኒኮሎ ፓጊኒኒ ሦስተኛው የቫዮሊን ኮንሰርት ልዩ በሆነ ሁኔታ አሳይተዋል። የፒያኖ ተጫዋቾች ደግሞ በማኤስትሮ ፒየር ካርሎ ሮዚኒ መሪነት በሉዊስ ባክሎቭ የሊበራ ፋንታሲ ኢ ቫሪያዚዮኒ ሱላ ኖርማ አቅርበዋል። በቪንቼንሶ ቤሊኒ ኖርማ ላይ የተመሠረተ ዝግጅት እንደነበረም ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሙዚቀኞቹ ያላቸውን ምስጋና እንዲህ በማለት ገለጹ። ለአርቲስቶች ከልብ የመነጨ ምስጋናዬን አቅርቡልኝ። እናም በዚህ የውበት ወቅት ታላቅ ነገርን ለመለማመድ ችለናል። እግዚአብሔር በፍጥረቱ ውስጥ ወደ ፈለገው ነገር ማለትም ወደ ውበት መግባት ሲሉ ኮንሰርቱን ላዘጋጀው ለአልባኖ ሀገረ ስብከት ምስጋናቸውን አቅርበዋል። ምሽቱ የተከፈተው የአልባኖ ጳጳስ በሆኑት

0: ያፈረሱ ከልጆቻቸውና ከቤተሰቦቻቸው ጋር በመሆን ከፍተኛውን የግጭት ዋጋ የሚከፍሉ ሴቶችና እናቶች አዙረዋል። በእነሱ ውስጥ ለነገ እርቅ ለመፍጠር የሚለው ተስፋ እንደሚንጸባረቅ አስተውለዋል። ይህም የሊቀ ጳጳስ ሊዮ 14ኛ የሰላም ጥሪን የሚያስተጋባ መሆኑን አስተውለዋል። ይህም ከጵጵስና ሥልጣናቸው መጀመሪያ ጀምሮ ደግመውታል ሲሉ ተናግረዋል። የኮንሰርት ፕሮግራሙ ሁለት የ19ኛው ክፍለ ዘመን የጣሊያን ሙዚቃ ግንባር ቀደም ተዋናዮች ኒኮሎ ፓጋኒኒና ቪንቼንሶ ቤሊኒ ወደ ውይይት አምጥተዋል። ሁለቱ ሥራዎች በግጥምና በመዘመር ጥራታቸው አንድ ሆነዋል። የሙዚቃ ጉዞን በመፍጠር የሙዚቃ መሳሪያዊ ብቃታቸውንና የኦፔራ ቋንቋ ያጣመረ ነበር። የኖርማ ዳግም ትርጓሜ በተለይም በፒያኖና በኦርኬስትራ ብቻ የዋናው ገጸ ባሕሪ ከመከራ ወደ ይቅርታና የራስን ጥቅም መሥዋዕትነት ጉዞ ተመልሷል። የግል ታሪክን በፍቅርና በሰላም ኃይል ላይ ወደ ሁለንተናዊ ነጸብራቅ ቀይሯል። የኮንሰርቱ ፕሮግራም እንደገለጸው ውበት በጦርነት ነፍሶች በሚናወጠው አየር እንኳን የመስማት ችሎታ ጭምር ይናገራል። ከኮንሰርት ጋንዳልፎ ሰማይ በታች ዓለም አቀፋዊ ለመሆን የፈለገ የተስፋ ምልክት ነበር። ኮንሰርቱ የተጠናቀቀው በኮከብ የተሞላ ሰማይ በስክሪኑ ላይ ኦርኬስትራውን በማንጸባረቅ ነው። በዝግጅቱ መጨረሻ ላይ ቅዱስ አባታችን ሙዚቀኞችንና ተሰብሳቢዎችን ተቀብለው ከሐዋርያዊ የእረፍት ማድረጊያ ስፍራ ከመውጣታቸው በፊት ሰላምታ መለዋወጣቸውም ተገልጿል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ ም ዕለታዊ ስርጭታችንን ነው። በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር በዩክሬን የቀርሜሊዮስ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን መጎብኘታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ የሆኑት ሊቀ ጳጳስ ፖል ሪቻርድ ጋላገር በዩክሬን ሀገር በርድቼቭ ከተማ የሚገኘውን አውር ሌዲ ኦፍ ማውንት ካርሜል የተሰኘውን ጥንታዊ የቀርሜሊዮስ እመቤታችን ቤተ መቅደስን በጎበኙበት ወቅት በዩክሬን ሰላም እንዲሰፍን መጸለያቸው የተነገረ ሲሆን ከዚያም ባለፈ ለምእመኑ ባስተላለፉት መልእክት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመንፈስ ከእነርሱ ጋር እንደሆኑ በማረጋገጥ በእግዚአብሔር ላይ ያላቸውን ተስፋ ፈጽሞ እንዳያጡ ማሳሰባቸው ተገልጿል። ከኪየቭ በስተደቡብ ምዕራብ በመኪና የሁለት ሰዓት ያህል መንገድ ላይ በምትገኘው በርድቼቭ ከተማ በዩክሬን ውስጥ የላቲን ስርዓት ተከታይ የካቶሊክ ቤተ ክርስቲያን መዋቅሮች ወደ ነበሩበት የተመለሱበትን 35ኛ ዓመት ለማክበር ከ3000 በላይ ሰዎች በቀርሜሊዮስ ቤተ መቅደስ ግቢ ውስጥ የተሰበሰቡ ሲሆን በሩሲያና በዩክሬን መካከል ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ከቤት ውጪ በተደረገው የመሥዋዕተ ቅዳሴ ሥነ ሥርዓት ላይ ቤተሰቦች፣ ሕፃናትና ወጣቶች እንዲሁም በርካታ አረጋውያንና ተጋላጭ የህብረተሰብ ክፍሎች በደስታ ተሞልተው በስፍራው መገኘታቸው የተነገረ ሲሆን በዓሉ ከመጀመሩ ጥቂት ቀደም ብሎ ሰማዩ ከባድ ደመና ተሸፍኖ ዝናብ መዝነቡ ቢነገርም ሆኖም መጥፎ የአየር ሁኔታ ቀስ በቀስ እየተወገደ በመጨረሻም ለዚህ አካባቢ ያልተለመደ ሞቅ ያለ የፀሐይ ብርሃን መታየቱም ተገልጿል። ሊቀ ጳጳስ ፖል ሪቻርድ ጋላገር በተያዘው የአውሮፓውያን ዓመት ቅዱስ ዮሐንስ ጳውሎስ ዳግማዊ በዚህ ጥንታዊ ከተማ ያደረጉትን ታሪካዊ ጉብኝት 25ኛ ዓመትን በማስመልከት በሚደረጉ ዝግጅቶች ማዕቀፍ ውስጥ በሚታይና ለዚህ ልዩ ዝግጅት የርዕሰ ሊቃነ ጳጳሳቱ ልዩ መልእክተኛ በመሆን በሀገሪቱ የሚያደርጉት ጉብኝት በአራተኛው ቀን ላይ እንደሚገኙም ተነግሯል። በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ የሆኑት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በመሥዋዕተ ቅዳሴው ላይ ባሰሙት ቃለ ምዕዳን ይህ ጉብኝት የሁለትዮሽ ተልእኮ ያለው ማለትም ሐዋርያዊና ዲፕሎማሲያዊ ተልእኮ ያለው መሆኑን ገልጸው ከፖለቲካ ባለሥልጣናት በሚደረጉ በርካታ ስብሰባዎችንም ያካተተ መሆኑን አጽንኦት ሰጥተው ገልጸዋል። ከሁሉም በላይ ግን ይህ ጉብኝት በጸሎት ከእናንተ ጋር በተለይም ከታማሚዎችና መከራ ከሚቀበሉ ወገኖች ጋር አንድ እንድንሆን በተለይም ለምትወደደው ዩክሬን የሰላምና የፍትህ ጾታን ከእመቤታችን አማላጅነት እንድጠይቅ ያስችለኛል ያሉት ሊቀ ጳጳሱም የጌታ እናትና የቀርሜሎስ እመቤታችን

0: እዚህ በሚከበረው ተአምራዊ ምስል ፊት ለፊት ሆነን ለእግዚአብሔር የምስጋና ጸሎታችንን እንዲሁም ሰላሙን እንዲሰጠን የምናቀርበውን ልመና ይዘን ወደ እሷ እንዞራለን ሲሉ የበዓሉ መክፈቻ መርሃ ግብር ላይ ተናግረዋል። ለ4 ዓመታት ተኩል ያህል በዘለቀው ጦርነት ለወደመችው ሀገር ሰላም ከመቼውም ጊዜ በላይ አስፈላጊ እንደሆነ የተገለጸ ሲሆን ኪየቭ በቅዳሜና እሁድ መካከል ባለው ምሽት ብቻ ከፍተኛ የቦምብ ጥቃት ማስተናገዷን፣ ከሌሊቱ 7:25 እስከ 8:45 ባለው ጊዜ ውስጥ ከባድ የሚሳይል ጥቃቶች በዋና ከተማዋ የተለያዩ አካባቢዎች ላይ መፈጸማቸው ተነግሯል። እንደ ባለሥልጣናቱ መረጃ በዚህ ጥቃት አንድ ሰው ሲሞት ከ10 በላይ ሰዎች የሚሆኑት ደግሞ መቁሰላቸው የተነገረ ሲሆን ይህ ጥቃት ግጭቱ ከተጀመረ ወዲህ የተፈጸመ እጅግ ከባድ ጥቃት መሆኑ እየተገለጸ የሚገኝ ሲሆን ከብሪያንስክ፣ ከኩርስክ እና ከስቶርቭሪች ከተሞች የተተኮሱት ወደ 42 የሚጠጉ የሩሲያ ባሊስቲክ ሚሳይሎች እና ከመቶ የሚበልጡ ድሮኖች መካከል የተወሰኑት ሊቀ ጳጳስ ጋላገር እና ልዑካን ቡድናቸው በሚያርፉበት የቅድስት መንበር ዲፕሎማሲያዊ ተወካይ ጽሕፈት ቤት አካባቢ ላይ ማረፋቸውና ፍንዳታዎቹ የሕንፃውን የመስታወት በሮች ማነቃነቃቸው እንዲሁም ይህንን ዘገባ ያቀረበው ሰው ጨምሮ አብዛኛውን ሰራተኞች ምሽቱን በተዘጋጀው መጠለያ ውስጥ እንዲያሳልፉ ማስገደዱም ተገልጿል። ሊቀ ጳጳስ ጋላገር በኪየቭ የቅድስት መንበር ሐዋርያዊ ተወካይ ከሆኑት ሊቀ ጳጳስ ቪስከቫሊስ ኩልቦስ ጋር በመሆን እሁድ ጠዋት በዚቶሚር ክልል በሚገኘው የቀርሜሊዮስ ገዳም የደረሱ ሲሆን ብሔራዊ ቤተ መቅደስ ተብሎ የተሰየመው ይህ ገዳም የተመሠረተው የኪየቭ ገዢ በነበሩት ጃኑሽ ሎይስኪ ጥያቄ መሠረት እንደ አውሮፓውያን አቆጣጠር በ1634 ዓ ም መሆኑና በ1642 ዓ ም ደግሞ መቀደሱ ተነግሯል። የባለሥልጣናቱ ተወካዮችና እውቅና ያላቸው ዲፕሎማሲያዊ ጓዶች ከመላ ሀገሪቱ ከተውጣጡ በርካታ ምዕመናንና ከሌሎች ልዑካን ጋር በመሆን ሊቀ ጳጳስ ጋላገርን በደስታ ለመቀበል በስፍራው የተገኙ ሲሆን መሥዋዕተ ቅዳሴው በተለያዩ አበቦችና መንፈሳዊ መዝሙሮች በመታጀብ በደማቅ ሥነ ሥርዓት መካሄዱ እንዲሁም በሚያስገርም ሁኔታ በላቲን ሥርዓት በሚመሩት የዩክሬን የካቶሊክ ጳጳሳት ጉባኤ አባላትና በዩክሬን የግሪክ ካቶሊክ ቤተ ክርስቲያን መሪ በሆኑት ብፁዕ አቡነ ሲቪያስቶላቭ ሼቭቹክ መታጀቡም ተነግሯል። በቦታው የተገኙት በመቶዎች የሚቆጠሩ ሰዎች ቅዱስ መስቀሉንና የእመቤታችን ቅድስት ድንግል ማርያምን ምስል በማስቀደም አብዛኛው ሰዎች የዩክሬንና የፖላንድ ባንዲራዎችን በማውለብለብ መንፈሳዊ ዑደት ማድረጋቸውም ተነግሯል። በኪየቭ የዚቶሚር ካቶሊካዊት አገረ ስብከት ጳጳስ የሆኑት ብፁዕ አቡነ ቪታሊን ክሪስቲቪች በበኩላቸው ባስተላለፉት የእንኳን ደህና መጣችሁ የመክፈቻ መልእክት በጦርነቱ ምክንያት ከፍተኛ ስቃይ እየደረሰባቸው ያሉትን ሰዎች በተለየ ሁኔታ በልባችን እንድንይዝ አሳስባለሁ ያሉ ሲሆን ለርዕሰ ሊቃነ ጳጳሳቱ ምስጋናቸውን ከመግለጻቸው በፊት እነዚህ ሰዎች የእግዚአብሔር ጣልቃ ገብነትና የድንግል ማርያምን አማላጅነት እጅግ እንደሚያስፈልጋቸው አጽንኦት ሰጥተው ተናግረዋል። ሊቀ ጳጳስ ጋላገር በሦስቱ የመጽሐፍ ቅዱስ ምንባቦች ውስጥ የሚታየውን የጋራ ጭብጥ ከመዳሳሳቸው በፊት የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ሰላምታ ያደረሱ ሲሆን የብፁዕነታቸውን መንፈሳዊ ቅርበት ለሁሉም ካረጋገጡ በኋላ ባሰሙት ቃለ ምዕዳም መጀመሪያና መጨረሻ ላይ በጣሊያንኛ እንዲሁም በመካከለኛው ክፍል የዩክሬንኛ የተነበበውን መልእክት በማስተንተን ከፈጣሪያችንና ከአዳኛችን ከእግዚአብሔር የተሻለ ሰላምን መንገድ የሚያውቅ የሰው ልጅን ስቃይ የሚረዳ እንዲሁም የሕይወትን ትርጉም ለእኛ በመመለስ የሚያጠነክረንና የሚያድሰን ማንም እንደሌለ አሳስባለሁ፣ እንዲሁም ከጌታችን ኢየሱስ ክርስቶስ እናት በተሻለ ሁኔታ ከእኛ ጋር አብሮ የሚጓዝና በእግዚአብሔር ፊት ለእኛ የሚማልድ ማንም ሊኖር አይችልም ብለዋል። በአንደኛው መጽሐፈ ነገሥት ነቢዩ ኤልያስ ጸሎቱ ተሰምቶ ጥያቄው እስኪፈጸምለት ድረስ ጸሎቱን ወደ እግዚአብሔር 7 ጊዜ ማቅረብ እንደነበረበት ያስታወሱት ሊቀ ጳጳሱም ነቢዩ ኤልያስ በቀርሜሊዮስ ተራራ ላይ ከእግዚአብሔር ጋር መገናኘቱን፣ በዚህም ምክንያት እግዚአብሔር ለሕዝቡና ለምድራቸው ሕይወት ሰጪ ዝናብን እንደሚልክ እርግጠኛ መሆኑን እና ጸሎቱን በጽናት የተሞላ መሆኑን አስረድተዋል። ሊቀ ጳጳሱ አክለውም ነቢዩ ኤልያስ በሰዎች የሚደርስበትን ረጅም የስደት ጊዜ በጽናት አልፎ እንደነበር አስታውሰው እስከ መጨረሻው ድረስ ጽናቱንና እምነቱን እንደገና አሳይቷል ያሉ ሲሆን ይህ በመሆኑ ምክንያት የኤልያስ ምሳሌ እጆቻችንን እንዳንሰበስብና ተስፋ እንዳንቆርጥ፣ በችግሮች መካከል ተስፋ እንዳንቆርጥ፣ ይልቁንም በጸሎት ሳንታክት እንድንቀጥልና በእግዚአብሔር ላይ ያለንን ተስፋ ሕያው አድርገን እንድንይዝ ያበረታታናል ብለዋል።
1: አድማጮቻችን የዛሬው የሰኞው የሐምሌ 13 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላይ በቃ።
2: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ ሐምሌ 14 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሞንቴካሲኖ ገዳም ውስጥ ስለ ሰላም ጸሎት ማቅረባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስማቸው የተዘጋጀውን የዘላቂ አስተዳደር ሜዳሊያ ሽልማትን እንደሚሰጡ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ መስዋዕተ ቅዳሴ በኬንያ መዲና ናይሮቢ መቅረቡን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስማቸው የተዘጋጀውን የዘላቂ አስተዳደር ሜዳሊያ ሽልማትን እንደሚሰጡ ተገለጸ። በሰሜን አሜሪካ የሚገኘው የቪላኖቫ ዩኒቨርሲቲ በዘላቂ አስተዳደርና ሁለገብ የሰው ልጅ ልማት የላቀ አመራር ላሳዩት ግለሰቦች ዕውቅናን ለመስጠት ያዘጋጀውን የክብር ሜዳሊያ ማዘጋጀቱን አስታውቋል። ዩኒቨርሲቲው በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስም የተዘጋጀውን ሜዳሊያ ለተሸላሚዎቹ የሚሰጠው በያዝነው የጎርጎሮሳውያኑ 2026 ዓመተ ምህረት ለመጀመሪያ ጊዜ በሮምና በካስቴል ጋንዶልፎ በሚካሄደው የቪላኖቫ ዓለም አቀፍ የዘላቂ አመራር ጉባኤ ላይ እንደሚሆን ታውቋል። ለተሸላሚዎቹ የተዘጋጀውን ሜዳሊያ የሚያበረክቱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሚሆኑ ታውቋል። በሰሜን አሜሪካ የሚገኘው የቪላኖቫ ዩኒቨርሲቲ በስሩ ከሚገኘው የዘላቂ አስተዳደር ቢሮ ጋር በመተባበር ያዘጋጀው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘላቂ አመራር ሜዳሊያው በመሪነታቸው የላቀ ዘላቂነትን፣ ስነ ምህዳራዊ ኃላፊነትንና የተቀናጀ የሰው ልጅ ልማትን ላሳዩት ግለሰቦች የሚሰጥ አዲስ ዓለም አቀፍ የክብር ሽልማት እንደሆነ ታውቋል። የቪላኖቫ ዩኒቨርሲቲ በመግለጫው ላይ እንዳስረዳው ሜዳሊያው ዘላቂነት ባለው ጠቅላላ ራዕይ ለአካባቢ እንክብካቤ፣ ለማኅበራዊ ፍትሕ፣ ተጋላጭ ለሆኑ ሕዝቦች ባለው አሳቢነትና ለኢኮኖሚያዊና የተፈጥሮ ሀብቶች ኃላፊነት ያለውን አመራር ለሚያሳዩ ሰዎች ክብር ለመስጠት ባለው ፍላጎት ነው ሲል ገልጿል። በአሜሪካ ውስጥ የሚገኘው ይህ የቅዱስ አጎስጢኖስ ማኅበር ዩኒቨርሲቲ ከቴክኒካዊ መለኪያዎች ይልቅ የተቀናጀ ስነ ምህዳርን እንደሚገመግም አክሎ የሜዳሊያው ተሸላሚዎች ከማንኛውም የሥራ ወይም የምርምር መስኮች ሊመጡ እንደሚችሉና የበለጠ ዘላቂና ፍትሐዊ ዓለምን ለማራመድ ባላቸው ተጽዕኖ መሠረት እንደሚመረጡ አስረድቷል። በጣሊያን ካስቴል ጋንዶልፎ ከተማ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስምና ለምድራችንና ለድሆች ጩኸት ምላሽ ለመስጠት በሚል ዓላማ ከሰኞ ጥቅምት 2 እስከ ጥቅምት 5 2019 ዓመተ ምህረት ድረስ ለመጀመሪያ ጊዜ የሚካሄደውን የቪላኖቫ ዓለም አቀፍ የዘላቂ አስተዳደር ሜዳሊያ ጉባኤን የሚከፍቱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሚሆኑ ታውቋል። ጉባኤው ምሁራንን፣ ተመራማሪዎችን፣ የቤተ ክርስቲያን ተወካዮችን፣ ፋውንዴሽኖችንና የመንግሥትና የግል ዘርፍ መሪዎችን ጨምሮ በግምት 300 ተሳታፊዎችን የሚሰበስብ ሲሆን እንዲሁም ከውይይት ወደ ተጨባጭ የትብብር እርምጃ ለመሸጋገር የተዘጋጀ የሁለትዮሽ የምርምር መድረክ እንዳለው ታውቋል። የሜዳሊያው አሸናፊዎች ስም ዝርዝር ይፋ የሚደረገው ከጉባኤው በፊት በመስከረም ወር ውስጥ ሲሆን የሽልማት አሰጣጡ ሥነ ሥርዓት በካስቴል ጋንዶልፎ የውዳሴ ላንተ ይሁን መንደር ውስጥ እንደሚካሄድ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘላቂ አመራር ሜዳሊያ ሽልማት የሚያተኩረው በማይነጣጠሉ የጋራ መኖሪያ ምድራችን እንክብካቤና የእርስ በርስ መተሳሰብ ጥልቅ እምነት ላይ ነው ሲሉ የቪላኖቫ ዩኒቨርሲቲ ፕሬዚደንት አባ ፒተር ዶኖሁ ተናግረዋል። አባ ፒተር በማከልም ሥራቸው የአካባቢ ጥበቃንና የጋራ ጥቅምን የሚያበረታታ መሆኑን በመገንዘብ በዓለም ዙሪያ ባሉ ማኅበረሰቦች ውስጥ ትርጉም ያለውንና ዘላቂ ተጽዕኖን እንደሚያነሳሳ ተስፋ እናደርጋለን ብለዋል። በወቅቱ ሮበርት ፕሮቨስት በመባል የሚታወቁት የዛሬው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ1977 ዓመተ ምህረት ከቪላኖቫ የሳይንስ ዩኒቨርሲቲ የመጀመሪያ ዲግሪ ማግኘታቸው ሲታወስ፣ ዩኒቨርሲቲው በኋላም እንደ ጎርጎሮሳውያኑ በ2014 ዓመተ ምህረት በሰብአዊነት የክብር ዶክተሬት ማዕረግ መስጠቱ ይታወሳል። የቪላኖቫ ዩኒቨርሲቲ በየሁለት ዓመቱ የሚሰጠው የሜዳሊያ ሽልማት ተቋሙ ዓለም አቀፍ የዘላቂነት አመራር ተነሳሽነት ለማራመድና የተዋሃደ ስነ ምህዳር ለማጎልበት ያለው ቁርጠኝነት አካል ሲሆን እንደ ጎርጎሮሳውያኑ የ2026 ዓመተ ምህረት ሽልማት የሚቀበሉት እጩዎች የተመረጡት በዩኒቨርሲቲው የዘላቂነት አመራር ምክር ቤት ባካሄደው የግምገማ ሂደት እንደሆነ ታውቋል። እንደ ጎርጎሮሳውያኑ የ2026 ዓመተ ምህረት ዓለም አቀፍ የዘላቂነት አመራር ጉባኤ የሚካሄደው በሮም በሚገኘው ፓትሪሲኩምና በካስቴል ጋንዶልፎ በሚገኘው ውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል መካከል እንደሆነ ታውቋል። ጉባኤው የሚዘጋጀው የሰው ልጅ ልማትን ከሚያበረታታ ጳጳሳዊ ጽሕፈት ቤት፣ ውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከልን ጨምሮ በርካታ ተቋማዊ አጋሮች ጋር በመነጋገር ሲሆን በተጨማሪም ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ባቋቋሙት ወሳኝ ስነ ምህዳራዊ ምስረታና ዘላቂ ትምህርት ተነሳሽነት እንደሆነ ታውቋል። የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ዋና ዳይሬክተር የሆኑት ብፁዕ ካርዲናል ፋቢዮ ባጆ ተነሳሽነቱን በደስታ ተቀብለውት የዘላቂነት አመራር ሜዳሊያ ሽልማት ለግለሰቦች የሚሰጠው በእምነት ብርሃን ላይ የተመሠረተ ፍጥረትን በመንከባከብና ሰብአዊ ክብርን በማስተዋወቅ መካከል ያለውን የማይነጣጠል ትስስር በሕይወታቸው ስለሚመሰክሩ ነው ብለዋል። ብፁዕ ካርዲናል ፋቢዮ ባጆ በማከልም ይህን ልዩ ቁርጠኝነት በመገንዘብ ሜዳሊያው መጪው ትውልድ ለምድሪቱና ለድሆች ጩኸት ምላሽ ለመስጠት ወሳኝ ስነ ምህዳርን እንዲቀበል መሪዎችን የሚያበረታታ ነው ብለዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሞንቴ ካሲኖ ገዳም ውስጥ ስለ ሰላም ጸሎት አቀረቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ደቡብ ጣሊያን የሚገኝ የሞንቴ ካሲኖ ገዳም ጎብኝተው ከገዳሙ ማህበረሰብ ጋር ተገናኝተዋል። ገዳሙን ሰኞ ሐምሌ 13 2018 ዓመተ ምህረት በጎበኙበት ወቅት በገዳሙ መስራች በቅዱስ ብሩክ መካነ መቃብር ፊት ቀርበው ጸሎት ያደረሱ ሲሆን በጸሎታቸውም በደም መፋሰስና በግጭት በተሞሉ የዓለማችን ክፍሎች ሰላም እንዲወርድ የቅዱሱን አማላጅነት ጠይቀዋል። በቅድስት መንበር መግለጫ መሰረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሐምሌ 13 2018 ዓመተ ምህረት ጠዋት ሞንቴ ካሲኖ ጎብኝተው በገዳሙ በሚገኘው የቅዱስ ብሩክ መካነ መቃብር ፊት በመቅረብ በደም መፋሰስና በግጭት ለተሞሉ የዓለማችን ክፍሎች ሰላምን እንዲያማልድ በማለት ጸሎታቸውን አቅርበው ከገዳማውያኑ ጋር ከተገናኙ በኋላ በምሳ ግብዣ ላይም ተገኝተዋል። ቅዱስነታቸው በመጨረሻም እስከ ሰኞ ሐምሌ 22 2018 ዓመተ ምህረት ድረስ የበጋ ረፍት ወደሚያደርጉበት ካስቴል ጋንዶልፎ ተመልሰዋል። በሞንቴ ካሲኖ የሚገኘው የቅዱስ ብሩክ ገዳም ክሮም በመኪና የሁለት ሰዓት መንገድ ሲሆን ገዳሙም በቅዱስ ብሩክ እንደ ጎርጎሮሳውያኑ በ529 ዓመተ ምህረት የተመሰረተ የመጀመሪያው ገዳም እንደሆነ ይታወቃል። በሞንቴ ካሲኖ ጦርነት እንደ ጎርጎሮሳውያኑ በየካቲት 15 1944 ዓ.ም የአካባቢው ኃይሎች ቦታው በጀርመን ወታደሮች የተያዘ መስሏቸው በስህተት ባካሄዱት ጦርነት ሙሉ በሙሉ መውደሙ ይታወሳል። ከሁለተኛው የዓለም ጦርነት በኋላ ከጣሊያን መንግሥት በተገኘ የገንዘብ ድጋፍ እንደገና የተገነባ ሲሆን ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ በ1964 ዓ.ም በገዳምነት እንዲያገለግል መወሰናቸው ይታወሳል። ሞንቴ ካሲኖ ዛሬ ከዓለም ዙሪያ የሚመጡ መንፈሳዊ ነጋዴያንንና ጎብኚዎችን የሚቀበሉ አነስተኛ ቁጥር ያላቸው የቅዱስ ብሩክ ማኅበር ገዳማውያን የሚገኙበት ቦታ እንደሆነ ይታወቃል። በአቅራቢያው በሞንቴ ካሲኖ ጦርነት የተሰዉ ወታደሮች መታሰቢያ ሲከበር መቃብራቸው የቱ እንደሆነ የማይታወቁ ከ4000 በላይ የኮመንዌልዝ ወታደሮች እንደሚገኙበትና እዚያው የተቀበሩት የሌሎች 289 ሰዎች ማንነትም እንደማይታወቅ ታውቋል። ከገዳሙ አቅራቢያ የፖላንድ ወታደሮች መካነ መቃብርም የሚገኝ ሲሆን እንደ ጎርጎሮሳውያኑ በግንቦት ወር 1944 ዓ ም ሞንቴ ካሲኖ በተያዘበት ወቅት የተገደሉ 1072 የፖላንድ ወታደሮች መሆናቸው ሲታወቅ በመቃብራቸው ላይ የተተከሉት መስቀሎችና የዳዊት ኮከቦች በዘመቻው ወቅት የተሰዉ ሰዎች ሃይማኖት የሚገልጽ መሆናቸው ታውቋል። የሞንቴ ካሲኖ ጦርነት በተካሄደበት በሁለተኛው የዓለም ጦርነት ወቅት ወደ ፍርስራሽነት የተቀየረውና የጦርነት ውድመት ዘላቂ ምልክት የሆነው የ2026 ዓ ም የፓቺስ ኑቲየስ ሽልማት ከአስር ቀናት በፊት ለኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒሳባላ እንደተሰጣቸው ይታወሳል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ መስዋዕተ ቅዳሴ መቅረቡ ተገለጸ። በየአራት ዓመት የሚካሄደው የምስራቅ አፍሪካ የጳጳሳት ጉባኤ በኬንያ አዘጋጅነት ሐምሌ 12 2018 ዓ ም በይፋ ተከፍቷል። ጉባኤው የዘጠኙን አባል አገራት ብፁዓን ጳጳሳት ያቀፈ ሲሆን በመክፈቻ ጉባኤውም ከመቶ በላይ ጳጳሳት ተገኝተዋል። የመክፈቻ መስዋዕተ ቅዳሴው በምስራቅ አፍሪካ ካቶሊክ ዩኒቨርሲቲ የተካሄደ ሲሆን በሺዎች የሚቆጠሩ በኬንያ ከሚገኙ የተለያዩ አገር ስብከቶችና ቁምስናዎች የተሰበሰቡ ምዕመናንና እጅግ በርካታ ወጣቶች ተገኝተዋል። ብፁዕ ካርዲናል ሚካኤል ሼርኒ የቅድስት መንበር ሁለንተናዊ የሰው ልጅ እድገት ክፍል ኃላፊ መስዋዕተ ቅዳሴውን አሳርገዋል። የኬንያ ብፁዓን ጳጳሳት ጉባኤን በመወከል ብፁዕ አቡነ ሙሄሪያ ከአባል አገራት የተወከሉ ጳጳሳትን፣ የቅድስት መንበር ተወካዮችን፣ ከመላው ዓለም ለጉባኤው የመጡ እንግዶችን አስተዋውቀዋል። ሲኖዶሳዊ ጉዞ ከወጣቶች ጋር የአንድነት፣ የተስፋ፣ የፍትሕና የመልካም አስተዳደር ድልድይን መገንባት በሚል መሪ ቃል የሚካሄደው ጉባኤ አባል አገራቱ በዋነኝነት ሐዋርያዊ ጉዳዮችን በማስቀደም በቀጠናው ያሉትን ማኅበራዊ ጉዳዮች ላይ በመወያየት የጋራ የቤተ ክርስቲያን አቅጣጫ ያቀርባሉ። 21ኛው ጉባኤያቸው በወጣቶች ሕይወት ላይ በማትኮር ቤተ ክርስቲያን ሲኖዶሳዊ በሆነ መንገድ ከወጣቶች ጋር እንዴት መጓዝ እንደምትችል የሚወያዩ ይሆናል። የወጣቶች ሥራ ማጣት፣ ከማኅበረሰብ የመገለል፣ ስደት፣ የአቻ ግፊትና ፖለቲካዊ አለመረጋጋት ከብዙዎቹ በጥቂቶቹ የሚነሱ ጉዳዮች ሲሆኑ ጉባኤው ወጣቶችን በማዳመጥ አዲስ ተስፋና የመፍትሄ ሐሳቦችን ለማቅረብ ከሁሉም አባል አገራት ከተወከሉ ወጣቶች ጋር በቀጣይ ቀናት ቆይታ እንደሚያደርግ ተገልጿል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሐምሌ 14 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅታችንን ነው። በዛሬው ዕለት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘው ዝግጅታችን የሰው ልጅና ሰብአዊ መብቶች በሚል አብይ ርዕስ ስር ማኅበራዊ አስተምሮና የግለሰባዊ መርህ በሚል ንዑስ ርዕስ የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
2: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ

ማህበራዊ አስተምሮና የግለሰባዊ መርህ ቤተ ክርስቲያን በወንዶችና በሴቶች በእያንዳንዱ ሰው የእግዚአብሔርን ሕያው ምስል ታሳያለች። ይህ ምስል እግዚአብሔርን ለሰውና ለሰው የገለጠው የእግዚአብሔር ፍጹም ምስል በሆነው በክርስቶስ ምስጢር ውስጥ ሁልጊዜም ትልቅና ሙሉ ሆኖ በመገለጥ ሁልጊዜ አዲስ ሆኖ መገኘት አለበት። ከራሱ ከእግዚአብሔር ዘንድ ወደር የማይገኝለትና የማይናቅ ክብር የተቀበሉት እነዚህ ወንዶችና ሴቶች የሆኑ የሰው ልጆች ናቸው። ቤተ ክርስቲያኗ የምትናገረው ከፍ ያለና ልዩ የሆነ አገልግሎት እየሰጠቻቸው እርሷና እነርሱ ሁልጊዜም የሚገባቸውን ከፍተኛ ጥሪያቸውን እንዲያስታውሱ በማድረግ ነው። የእግዚአብሔር ልጅ ክርስቶስ ሥጋ ለብሶ ከሰው ሁሉ ጋር ራሱን አንድ አደረገ። በዚህ ምክንያት ቤተ ክርስቲያን ይህ ማኅበር በቀጣይነት እንዲፈጠርና እንዲታደ ደስ የማድረግ ተግባር መሠረታዊ ግዴታዋ እንደሆነ ትገነዘባለች። በጌታ በክርስቶስ አማካይነት ቤተ ክርስቲያን በሰው ልጆች መንገድ ላይ በመሄድ የመጀመሪያ ተጓዥ በመሆን መንገዱን ታሳያለች፣ ትጠቁማለች፣ እናም ሁሉም ሰው በሁሉም ሰው ውስጥ እንዲታወቁ ትጥራለች። በቅርብና በሩቅ በሚታወቁና በማይታወቁ ከሁሉም በላይ እንዲታወቁ ትጋብዛለች። ከሁሉም በላይ ደግሞ በድሆችና በመከራ ውስጥ በሚገኙ ወንድም ወይም እህት ክርስቶስ የሞተላቸው 1ኛ ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተገለጸው ለእነርሱም ጭምር እንደሆነ እንዲገነዘቡ ትጥራለች። የሰው ስብዕና በሁሉም የማኅበራዊ ሕይወት ውስጥ አለ ጥርጥር ዋና ገጸ ባሕሪው መገለጫ ነው። ቤተ ክርስቲያን ብዙ ጊዜና በብዙ መልኩ የዚህ ግንዛቤ ደጋፊ በመሆን የሰውን ልጅ ማዕከላዊነት በየዘርፉና የኅብረተሰቡን አገላለጽ በመገንዘብና በማረጋገጥ ላይ ትገኛለች። ስለዚህ የሰው ልጅ ማኅበረሰብ የቤተ ክርስቲያን የማኅበራዊ አስተምሮ መነሻ ነጥብ ነው። ይህ ጠቃሚ ግንዛቤ የተገለጸው የማኅበራዊ ሕይወት ግዑዝ ወይም ተግባቢ አካል ከመሆን የራቀ የሰው ልጅ ርዕሰ ጉዳይ መሠረቱና ግቡ ሁልጊዜም መቆየት አለበት የሚለው ነው። ስለዚህ የማኅበራዊ ሕይወት አመጣጥ በሰው ልጅ ውስጥ ይገኛል። እናም ኅብረተሰቡ ንቁና ኃላፊነት ያለው ርዕሰ ጉዳዩን ለመለየት እምቢ ማለት አይችልም። እያንዳንዱ የኅብረተሰብ አገላለጽ ወደ ሰብአዊነት መቅረብ አለበትና ወንዶችና ሴቶች በታሪክ ተጨባጭ ሁኔታዎች የካቶሊክን ማኅበራዊ አስተሳሰብ ልብና ነፍስ ይወክላሉ። መላው የቤተ ክርስቲያን ማኅበራዊ አስተምሮ በእውነቱ የሰው ልጅ የማይደፈር ክብርን ከሚያረጋግጠው መርህ ተነስቶ ይዳብራል። በዚህ ዕውቀቷ ልዩ ልዩ አገላለጾቿ ቤተ ክርስቲያን ምስሏን ለማሻሻል ወይም ለማጣመም በሚደረገው ጥረት ሁሉ የሰውን ክብር ለመጠበቅ ከምንም ነገር በላይ ጥረት አድርጋለች። በተጨማሪም ብዙ ጊዜ በሰው ልጆች ክብር ላይ የሚፈጸሙ ጥሰቶችን አውግዛለች። ታሪክ እንደሚመሰክረው የሰውን ልጅ ለማስደሰት አንዳንድ ጥሩ አጋጣሚዎች የሚፈጠሩት ከማኅበራዊ ግንኙነቶች ውስጥ ነው። ነገር ግን እጅግ በጣም አጸያፊ የሆኑ የሰው ልጆችን ክብር ንቀት ተደብቆ ይገኛል። የሰው ልጅ እንደ የእግዚአብሔር ምስል ፍጡራን በእግዚአብሔር አምሳል የቅዱሳት መጻሕፍት መሠረታዊ መልእክት የሰው ልጅ የእግዚአብሔር ፍጡር መሆኑን ያውጃል። መዝሙረ ዳዊት ምዕራፍ 139 ከቁጥር 14 እስከ 18 ላይ እንደተገለጸው እናም እግዚአብሔር ፈጠረው ሰውን በመልኩ በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው ይለናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው በእግዚአብሔር አምሳል የሚገለጠውንና የሚለየውን አካል በመፈጠሩ ይለያል። እግዚአብሔር የሰውን ፍጥረት በተፈጠረው ሥርዓት ማዕከል ላይ ያስቀምጠዋል። ሰው በዕብራይስጥ ቋንቋ አዳም ከአፈር ተፈጠረ። አዳም እናም እግዚአብሔር ባፍንጫው የሕይወት እስትንፋስን እፍ አለበት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው ስለዚህ የእግዚአብሔርን መልክ መምሰል የሰው ልጅ አንድ ነገር ብቻ ሳይሆን አንድ ሰው የሆነ ሰው ክብር አለው። እሱ ራሱን የማወቅ የመግዛትና ራሱን በነጻነት የመስጠትና ከሌሎች ሰዎች ጋር የመግባባት ችሎታ አለው። ከዚያም በጸጋ ተጠርቷል ከፈጣሪው ጋር ቃል ኪዳን እንዲገባለት በእርሱም ምትክ ሌላ ፍጥረት ሊሰጠው የማይችለውን የእምነትና የፍቅር ምላሽ ይሰጠው ዘንድ ማለት ነው። በእግዚአብሔር አምሳል መፈጠር የሚያሳየው የሰው ማንነትንና ሕልውና በመሠረቱ ከእግዚአብሔር ጋር እጅግ በጣም ጥልቅ በሆነ መልኩ የተዛመደ መሆኑን ነው። ይህ በራሱ ውስጥ ያለ ግንኙነት ነው። ስለዚህም ከዚያም በኋላ የሚመጣና ከውጭ የመጣ ነገር አይደለም። የሰው ልጅ ሙሉ ሕይወት እግዚአብሔርን መሻትና መፈለግ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊወገድ ይችላል።
ነገር ግን ፈጽሞ ሊወገድ አይችልም። በርግጥም በዓለም ላይ ከሚታዩ ፍጥረታት መካከል ለእግዚአብሔር አቅም በላቲን ቋንቋ ሆሞ ኤስት ዴይ ካ ፓክስ መገለጥ ያለው ሰው ብቻ ነው። የሰው ልጅ ከእግዚአብሔር ጋር ግንኙነት እንዲኖረው የፈጠረው ግላዊ ፍጡር ነው። የሰው ሕይወትንና ራስን መግለጽን የሚያገኘው በግንኙነት ውስጥ ብቻ ነው። እናም በተፈጥሮም ወደ እግዚአብሔር ያዘነብላል። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ግንኙነትና ማኅበራዊ ገጽታ ላይ ይንጸባረቃል። በእርግጥ የሰው ልጅ ብቸኛ ፍጡር አይደለም፣ ነገር ግን ማኅበራዊ ፍጡር ነው። እናም ራሱን ከሌሎች ጋር እስካላገናኘ ድረስ መኖርም ሆነ አቅሙን ማዳበር አይችልም። በዚህ ረገድ እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረ ይለናል ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። ይህ ተግባር ትርጉም ያለው ነገር ነው። የሰው ልጅ በኤደን ሕይወቱን የሚያመለክተው እርካታ የጎደለው ነገር የእሱ ዋና ነጥብ እስከሆነ ድረስ ምንኛ ትልቅ ትርጉም አለው። የእጽዋትና የእንስሳትም ዓለም ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው የሴቲቱ መልክ ከሥጋው የተወሰደች ሥጋ ከአጥንቱ ተወስዳ ሥጋ የሆነች ፍጡር ብቻ ነው ዘፍጥረት ምዕራፍ 2 ቁጥር 23 ላይ እንደተገለጸው። እናም የፈጣሪ የእግዚአብሔር መንፈስም ሕያው የሆነበት የሰውን የመነጋገር ፍላጎት ማርካት የሚችለው እርሱ ብቻ ነው። ለሰው ልጅ ሕልውና በጣም አስፈላጊ ነው። በባልንጀራ ውስጥ ወንድ ወይም ሴት የእያንዳንዱ ሰው የመጨረሻ ግብና ፍጻሜ የሆነው የእግዚአብሔር ነጸብራቅ አለ። ወንድና ሴት ክብራቸው አንድ ነው፣ እናም እኩል ዋጋ አላቸው። ሁለቱም በልዩነታቸው በእግዚአብሔር አምሳል የተፈጠሩ በመሆናቸው ብቻ ሳይሆን በጥልቅ ምክንያት ሕይወትን የሚሰጥ የመለዋወጥ ተለዋዋጭነት ነው። እኛ የሚለው ቃል በሰዎች ባልና ሚስት የእግዚአብሔር አምሳል ይገለጻል። በጋራ በመግባባት ውስጥ ወንድና ሴት ራሳቸውን በጥልቅ መንገድ ያሟላሉ። በራሳቸው እውነተኛ ስጦታ ራሳቸውን እንደ ሰው ያገኟቸዋል። የእነሱ የአንድነት ቃል ኪዳን በቅዱሳት መጽሐፍት ውስጥ የእግዚአብሔር ቃል ኪዳን ምሳሌ ሆኖ ቀርቧል። ትንቢተ ሆሴ ከምዕራፍ 1 እስከ 3፣ ትንቢተ ኢሳይያስ ምዕራፍ 54፣ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተገለጸው። እናም በተመሳሳይ ጊዜ ለሕይወት አገልግሎት ይውላል። በእርግጥም እነዚህ ባልና ሚስት በአምላክ የፍጥረት ሥራ ውስጥ መሳተፍ ይችላሉ። እግዚአብሔርም ባረካቸው፣ እግዚአብሔርም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም አላቸው ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደተገለጸው። ወንድና ሴት ከሌሎች ጋር ግንኙነት ያላቸው ከምንም በላይ የሌሎች ሕይወት በአደራ የተሰጣቸው ናቸው። ሰውን የገደለ ሁሉ ስለ ሟቹ ደም ተጠያቂ ነው። የሟቹን ሰው ደም ከገዳዩ ከእንስሳትም ይሁን ከሰው እሻለው ይለናል ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከጥፋት ውሃ በኋላ ለኖህ ቃል ኪዳን በመግባት ነገረው። በዚህ አተያይ ከእግዚአብሔር

0: 9 እስከ 31 የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው። በዚህ ልዩ የሕይወት ጥሪ ወንድና ሴት ራሳቸውን በሌሎች ፍጥረታት ፊትም ያገኛሉ። እነርሱን በራሳቸው አገልግሎት ሊያስቀምጧቸውና ሊደሰቱባቸው ይችላሉ እናም ይገለገላሉ። ነገር ግን በዓለም ላይ ያላቸው የበላይነት ኃላፊነትን መወጣት ይጠይቃል። የዘፈቀደና ራስ ወዳድነት ብዝበዛ ነጻነት አይደለም። በእርግጥም ፍጥረት ሁሉ ዋጋ አለው እናም መልካም ነው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 4 ቁጥር 10 ቁጥር 12 ቁጥር 15 ቁጥር 21 ቁጥር 25 ላይ እንደተገለጸው። በእግዚአብሔር ፊት እሱ ፈጣሪ ነው። ሰው ዋጋውን ማወቅና ማክበር አለበት። ይህ ለአእምሮ አስደናቂ ተግባር ነው። እሱም እንደ ክንፍ ከፍ ከፍ ሊደረግ የሚገባው የእግዚአብሔር ፍጥረታት ሁሉ እውነት ለማሰላሰል ማለትም እግዚአብሔር በእርሱ ውስጥ መልካም አድርጎ የሚመለከተውን ማሰላሰል ነው። የፍጥረት መጽሐፍ እንደሚያስተምረን የሰው ልጅ በዓለም ላይ ያለው አገዛዝ ነገሮችን በመሰየም ውስጥም ይካተታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20 ላይ እንደተጠቀሰው ሰው ለነገሮች ስያሜ ሲሰጥ ማንነታቸውን ሊገነዘብና ከእያንዳንዳቸው ጋር የኃላፊነት ግንኙነት መመስረት አለበት። ሰው ደግሞ ከራሱ ጋር ግንኙነት አለው እናም ራሱን ማሰላሰል ይችላል። ቅዱሳት መጻሕፍት ስለዚህ ጉዳይ ስለ ሰው ልብ ይናገራሉ። ልብ የሰውን ውስጣዊ መንፈሳዊነት ይገልጻል። እርሱን ከሌሎች ፍጥረታት የሚለየው ነገር ነው። አምላክ ነገሩን ሁሉ በጊዜ ውብ አድርጎ ሠራው። እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን መርምሮ እስኪያውቅ ድረስ ዘላለማዊነትን በሰው አእምሮ አኖረ ይለናል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እንደተገለጸው። በስተ መጨረሻ ልብ የሚያመለክተው በፈጣሪ አምሳል እስከ ተፈጠረበት ጊዜ ድረስ የሰው ልጅ የሆኑትን መንፈሳዊ ችሎታዎች ማለትም ምክንያታዊነት፣ ደጉንና ክፉን የመለየት የመምረጥ ነጻነት ነው። የልቡን ጥልቅ ምኞት ሲያዳምጥ ማንም ሰው በቅዱስ አጎስጢኖስ የተገለጸውን የእውነት ቃል አቤቱ ለራስህ ሠራኸው በአንተም እስኪያርፍ ድረስ ልባችን እረፍት አያገኝም የሚለውን የእውነት ቃል መናገር አይሳነውም። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የሰው ልጅና ሰብአዊ መብቶቹ እንዲሁም የሰው ልጅ እንደ የእግዚአብሔር ምስል ፍጡራን በእግዚአብሔር አምሳል በሚል አርዕስት የቀረበውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ዝግጅታችን ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
1: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

Tekrata,

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ ሐምሌ 14 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሞንቴካሲኖ ገዳም ውስጥ ስለ ሰላም ጸሎት ማቅረባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስማቸው የተዘጋጀውን የዘላቂ አስተዳደር ሜዳሊያ ሽልማትን እንደሚሰጡ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ መስዋዕተ ቅዳሴ በኬንያ መዲና ናይሮቢ መቅረቡን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ወልደ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስማቸው የተዘጋጀውን የዘላቂ አስተዳደር ሜዳሊያ ሽልማትን እንደሚሰጡ ተገለጸ። በሰሜን አሜሪካ የሚገኘው የቪላኖቫ ዩኒቨርሲቲ በዘላቂ አስተዳደርና ሁለገብ የሰው ልጅ ልማት የላቀ አመራር ላሳዩት ግለሰቦች ዕውቅናን ለመስጠት ያዘጋጀውን የክብር ሜዳሊያ ማዘጋጀቱን አስታውቋል። ዩኒቨርሲቲው በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስም የተዘጋጀውን ሜዳሊያ ለተሸላሚዎቹ የሚሰጠው በያዝነው የጎርጎሮሳውያኑ 2026 ዓመተ ምህረት ለመጀመሪያ ጊዜ በሮምና በካስቴል ጋንዶልፎ በሚካሄደው የቪላኖቫ ዓለም አቀፍ የዘላቂ አመራር ጉባኤ ላይ እንደሚሆን ታውቋል። ለተሸላሚዎቹ የተዘጋጀውን ሜዳሊያ የሚያበረክቱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሚሆኑ ታውቋል። በሰሜን አሜሪካ የሚገኘው የቪላኖቫ ዩኒቨርሲቲ በስሩ ከሚገኘው የዘላቂ አስተዳደር ቢሮ ጋር በመተባበር ያዘጋጀው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘላቂ አመራር ሜዳሊያው በመሪነታቸው የላቀ ዘላቂነትን፣ ስነ ምህዳራዊ ኃላፊነትንና የተቀናጀ የሰው ልጅ ልማትን ላሳዩት ግለሰቦች የሚሰጥ አዲስ ዓለም አቀፍ የክብር ሽልማት እንደሆነ ታውቋል። የቪላኖቫ ዩኒቨርሲቲ በመግለጫው ላይ እንዳስረዳው ሜዳሊያው ዘላቂነት ባለው ጠቅላላ ራዕይ ለአካባቢ እንክብካቤ፣ ለማኅበራዊ ፍትሕ፣ ተጋላጭ ለሆኑ ሕዝቦች ባለው አሳቢነትና ለኢኮኖሚያዊና የተፈጥሮ ሀብቶች ኃላፊነት ያለውን አመራር ለሚያሳዩ ሰዎች ክብር ለመስጠት ባለው ፍላጎት ነው ሲል ገልጿል። በአሜሪካ ውስጥ የሚገኘው ይህ የቅዱስ አጎስጢኖስ ማኅበር ዩኒቨርሲቲ ከቴክኒካዊ መለኪያዎች ይልቅ የተቀናጀ ስነ ምህዳርን እንደሚገመግም አክሎ የሜዳሊያው ተሸላሚዎች ከማንኛውም የሥራ ወይም የምርምር መስኮች ሊመጡ እንደሚችሉና የበለጠ ዘላቂና ፍትሐዊ ዓለምን ለማራመድ ባላቸው ተጽዕኖ መሠረት እንደሚመረጡ አስረድቷል። በጣሊያን ካስቴል ጋንዶልፎ ከተማ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስምና ለምድራችንና ለድሆች ጩኸት ምላሽ ለመስጠት በሚል ዓላማ ከሰኞ ጥቅምት 2 እስከ ጥቅምት 5 2019 ዓመተ ምህረት ድረስ ለመጀመሪያ ጊዜ የሚካሄደውን የቪላኖቫ ዓለም አቀፍ የዘላቂ አስተዳደር ሜዳሊያ ጉባኤን የሚከፍቱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሚሆኑ ታውቋል። ጉባኤው ምሁራንን፣ ተመራማሪዎችን፣ የቤተ ክርስቲያን ተወካዮችን፣ ፋውንዴሽኖችንና የመንግሥትና የግል ዘርፍ መሪዎችን ጨምሮ በግምት 300 ተሳታፊዎችን የሚሰበስብ ሲሆን እንዲሁም ከውይይት ወደ ተጨባጭ የትብብር እርምጃ ለመሸጋገር የተዘጋጀ የሁለትዮሽ የምርምር መድረክ እንዳለው ታውቋል። የሜዳሊያው አሸናፊዎች ስም ዝርዝር ይፋ የሚደረገው ከጉባኤው በፊት በመስከረም ወር ውስጥ ሲሆን የሽልማት አሰጣጡ ሥነ ሥርዓት በካስቴል ጋንዶልፎ የውዳሴ ላንተ ይሁን መንደር ውስጥ እንደሚካሄድ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘላቂ አመራር ሜዳሊያ ሽልማት የሚያተኩረው በማይነጣጥሉ የጋራ መኖሪያ ምድራችን እንክብካቤና የእርስ በርስ መተሳሰብ ጥልቅ እምነት ላይ ነው ሲሉ የቪላኖቫ ዩኒቨርሲቲ ፕሬዚደንት አባ ፒተር ዶኖሁ ተናግረዋል። አባ ፒተር በማከልም ስራቸው የአካባቢ ጥበቃንና የጋራ ጥቅምን የሚያበረታታ መሆኑን በመገንዘብ በዓለም ዙሪያ ባሉ ማኅበረሰቦች ውስጥ ትርጉም ያለውንና ዘላቂ ተጽዕኖን እንደሚያነሳሳ ተስፋ እናደርጋለን ብለዋል። በወቅቱ ሮበርት ፕሮቨስት በመባል የሚታወቁት የዛሬው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ1977 ዓመተ ምህረት ከቪላኖቫ የሳይንስ ዩኒቨርሲቲ የመጀመሪያ ዲግሪ ማግኘታቸው ሲታወስ፣ ዩኒቨርሲቲው በኋላም እንደ ጎርጎሮሳውያኑ በ2014 ዓመተ ምህረት በሰብአዊነት የክብር ዶክተሬት ማዕረግ መስጠቱ ይታወሳል። የቪላኖቫ ዩኒቨርሲቲ በየሁለት ዓመቱ የሚሰጠው የሜዳሊያ ሽልማት ተቋሙ ዓለም አቀፍ የዘላቂነት አመራር ተነሳሽነት ለማራመድና የተዋሃደ ስነ ምህዳር ለማጎልበት ያለው ቁርጠኝነት አካል ሲሆን እንደ ጎርጎሮሳውያኑ የ2026 ዓመተ ምህረት ሽልማት የሚቀበሉት እጩዎች የተመረጡት በዩኒቨርሲቲው የዘላቂነት አመራር ምክር ቤት ባካሄደው የግምገማ ሂደት እንደሆነ ታውቋል። እንደ ጎርጎሮሳውያኑ የ2026 ዓመተ ምህረት ዓለም አቀፍ የዘላቂነት አመራር ጉባኤ የሚካሄደው በሮም በሚገኘው ፓትሪሲኩምና በካስቴል ጋንዶልፎ በሚገኘው ውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል መካከል እንደሆነ ታውቋል። ጉባኤው የሚዘጋጀው የሰው ልጅ ልማትን ከሚያበረታታ ጳጳሳዊ ጽሕፈት ቤት፣ ውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከልን ጨምሮ በርካታ ተቋማዊ አጋሮች ጋር በመነጋገር ሲሆን በተጨማሪም ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ባቋቋሙት ወሳኝ ስነ ምህዳራዊ ምስረታና ዘላቂ ትምህርት ተነሳሽነት እንደሆነ ታውቋል። የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ዋና ዳይሬክተር የሆኑት ብፁዕ ካርዲናል ፋቢዮ ባጆ ተነሳሽነቱን በደስታ ተቀብለውት የዘላቂነት አመራር ሜዳሊያ ሽልማት ለግለሰቦች የሚሰጠው በእምነት ብርሃን ላይ የተመሠረተ ፍጥረትን በመንከባከብና ሰብአዊ ክብርን በማስተዋወቅ መካከል ያለውን የማይነጣጠል ትስስር በሕይወታቸው ስለሚመሰክሩ ነው ብለዋል። ብፁዕ ካርዲናል ፋቢዮ ባጆ በማከልም ይህን ልዩ ቁርጠኝነት በመገንዘብ ሜዳሊያው መጪው ትውልድ ለምድሪቱና ለድሆች ጩኸት ምላሽ ለመስጠት ወሳኝ ስነ ምህዳርን እንዲቀበል መሪዎችን የሚያበረታታ ነው ብለዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሞንቴ ካሲኖ ገዳም ውስጥ ስለ ሰላም ጸሎት አቀረቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ደቡብ ጣሊያን የሚገኝ የሞንቴ ካሲኖ ገዳም ጎብኝተው ከገዳሙ ማህበረሰብ ጋር ተገናኝተዋል። ገዳሙን ሰኞ ሐምሌ 13 2018 ዓመተ ምህረት በጎበኙበት ወቅት በገዳሙ መስራች በቅዱስ ብሩክ መካነ መቃብር ፊት ቀርበው ጸሎት ያደረሱ ሲሆን በጸሎታቸውም በደም መፋሰስና በግጭት በተሞሉ የዓለማችን ክፍሎች ሰላም እንዲወርድ የቅዱሱን አማላጅነት ጠይቀዋል። በቅድስት መንበር መግለጫ መሰረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሐምሌ 13 2018 ዓመተ ምህረት ጠዋት ሞንቴ ካሲኖ ጎብኝተው በገዳሙ በሚገኘው የቅዱስ ብሩክ መካነ መቃብር ፊት በመቅረብ በደም መፋሰስና በግጭት ለተሞሉ የዓለማችን ክፍሎች ሰላምን እንዲያማልድ በማለት ጸሎታቸውን አቅርበው ከገዳማውያኑ ጋር ከተገናኙ በኋላ በምሳ ግብዣ ላይም ተገኝተዋል። ቅዱስነታቸው በመጨረሻም እስከ ሰኞ ሐምሌ 20 2018 ዓመተ ምህረት ድረስ የበጋ ረፍት ወደሚያደርጉበት ካስቴል ጋንዶልፎ ተመልሰዋል። በሞንቴ ካሲኖ የሚገኘው የቅዱስ ብሩክ ገዳም ክሮም በመኪና የሁለት ሰዓት መንገድ ሲሆን ገዳሙም በቅዱስ ብሩክ እንደ ጎርጎሮሳውያኑ በ529 ዓመተ ምህረት የተመሰረተ የመጀመሪያው ገዳም እንደሆነ ይታወቃል። በሞንቴ ካሲኖ ጦርነት እንደ ጎርጎሮሳውያኑ በየካቲት 15 1944 ዓ.ም የአካባቢው ኃይሎች ቦታው በጀርመን ወታደሮች የተያዘ መስሏቸው በስህተት ባካሄዱት ጦርነት ሙሉ በሙሉ መውደሙ ይታወሳል። ከሁለተኛው የዓለም ጦርነት በኋላ ከጣሊያን መንግሥት በተገኘ የገንዘብ ድጋፍ እንደገና የተገነባ ሲሆን ርዕሰ ሊቃነ ጳጳሳት ጳውሎስ VI እንደ ጎርጎሮሳውያኑ በ1964 ዓ.ም በገዳምነት እንዲያገለግል መወሰናቸው ይታወሳል። ሞንቴ ካሲኖ ዛሬ ከዓለም ዙሪያ የሚመጡ መንፈሳዊ ነጋዴያንና ጎብኚዎችን የሚቀበሉ አነስተኛ ቁጥር ያላቸው የቅዱስ ብሩክ ማኅበር ገዳማውያን የሚገኙበት ቦታ እንደሆነ ይታወቃል። በአቅራቢያው በሞንቴ ካሲኖ ጦርነት የተሰዉ ወታደሮች መታሰቢያ ሲከበር መቃብራቸው የቱ እንደሆነ የማይታወቁ ከ4000 በላይ የኮመንዌልዝ ወታደሮች እንደሚገኙበትና እዚያው የተቀበሩት የሌሎች 289 ሰዎች ማንነትም እንደማይታወቅ ታውቋል። ከገዳሙ አቅራቢያ የፖላንድ ወታደሮች መካነ መቃብርም የሚገኝ ሲሆን እንደ ጎርጎሮሳውያኑ በግንቦት ወር 1944 ዓ ም ሞንቴ ካሲኖ በተያዘበት ወቅት የተገደሉ 1072 የፖላንድ ወታደሮች መሆናቸው ሲታወቅ በመቃብራቸው ላይ የተተከሉት መስቀሎችና የዳዊት ኮከቦች በዘመቻው ወቅት የተሰዉ ሰዎች ሃይማኖት የሚገልጽ መሆናቸው ታውቋል። የሞንቴ ካሲኖ ጦርነት በተካሄደበት በሁለተኛው የዓለም ጦርነት ወቅት ወደ ፍርስራሽነት የተቀየረውና የጦርነት ውድመት ዘላቂ ምልክት የሆነው የ2026 ዓመተ ምህረት የፓቺስ ኑቲየስ ሽልማት ከአስር ቀናት በፊት ለኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒሳባላ እንደተሰጣቸው ይታወሳል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ መስዋዕተ ቅዳሴ መቅረቡ ተገለጸ። በየአራት ዓመት የሚካሄደው የምስራቅ አፍሪካ የጳጳሳት ጉባኤ በኬንያ አዘጋጅነት ሐምሌ 12 2018 ዓመተ ምህረት በይፋ ተከፍቷል። ጉባኤው የ9ኙን አባል አገራት ብፁዓን ጳጳሳት ያቀፈ ሲሆን በመክፈቻ ጉባኤውም ከመቶ በላይ ጳጳሳት ተገኝተዋል። የመክፈቻ መስዋዕተ ቅዳሴው በምስራቅ አፍሪካ ካቶሊክ ዩኒቨርሲቲ የተካሄደ ሲሆን በሺዎች የሚቆጠሩ በኬንያ ከሚገኙ የተለያዩ አገር ስብከቶችና ቁምስናዎች የተሰበሰቡ ምዕመናንና እጅግ በርካታ ወጣቶች ተገኝተዋል። ብፁዕ ካርዲናል ሚካኤል ሼርኒ የቅድስት መንበር ሁለንተናዊ የሰው ልጅ እድገት ክፍል ኃላፊ መስዋዕተ ቅዳሴውን አሳርገዋል። የኬንያ ብፁዓን ጳጳሳት ጉባኤን በመወከል ብፁዕ አቡነ ሙሄሪያ በአባል አገራት የተወከሉ ጳጳሳትን፣ የቅድስት መንበር ተወካዮችን፣ ከመላው ዓለም ለጉባኤው የመጡ እንግዶችን አስተዋውቀዋል። ሲኖዶሳዊ ጉዞ ከወጣቶች ጋር የአንድነት፣ የተስፋ፣ የፍትሕና የመልካም አስተዳደር ድልድይን መገንባት በሚል መሪ ቃል የሚካሄደው ጉባኤ አባል አገራቱ በዋነኝነት ሐዋርያዊ ጉዳዮችን በማስቀደም በቀጠናው ያሉትን ማኅበራዊ ጉዳዮች ላይ በመወያየት የጋራ የቤተ ክርስቲያን አቅጣጫ ያቀርባሉ። 21ኛው ጉባኤያቸው በወጣቶች ሕይወት ላይ በማትኮር ቤተ ክርስቲያን ሲኖዶሳዊ በሆነ መንገድ ከወጣቶች ጋር እንዴት መጓዝ እንደምትችል የሚወያዩ ይሆናል። የወጣቶች ሥራ ማጣት፣ ከማኅበረሰብ የመገለል፣ ስደት፣ የአቻ ግፊትና ፖለቲካዊ አለመረጋጋት ከብዙዎቹ በጥቂቶቹ የሚነሱ ጉዳዮች ሲሆኑ ጉባኤው ወጣቶችን በማዳመጥ አዲስ ተስፋና የመፍትሄ ሐሳቦችን ለማቅረብ ከሁሉም አባል አገራት ከተወከሉ ወጣቶች ጋር በቀጣይ ቀናት ቆይታ እንደሚያደርግ ተገልጿል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሐምሌ 14 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅታችንን ነው። በዛሬው ዕለት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ዝግጅታችን የሰው ልጅና ሰብአዊ መብቶች በሚል አብይ አርዕስት ስር ማህበራዊ አስተምሮና የግለሰባዊ መርህ በሚል ንዑስ አርዕስት የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
0: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ።
1: ማህበራዊ አስተምህሮና የግለሰባዊ መርህ። ቤተክርስቲያን በወንዶችና በሴቶች በእያንዳንዱ ሰው የእግዚአብሔርን ሕያው ምስል ታሳያለች። ይህ ምስል እግዚአብሔርን ለሰውና ለሰው የገለጠው የእግዚአብሔር ፍጹም ምስል በሆነው በክርስቶስ ምስጢር ውስጥ ሁልጊዜም ትልቅና ሙሉ ሆኖ በመገለጥ ሁልጊዜ አዲስ ሆኖ መገኘት አለበት። ከራሱ ከእግዚአብሔር ዘንድ ወደር የማይገኝለትና የማይናቅ ክብር የተቀበሉት እነዚህ ወንዶችና ሴቶች የሆኑ የሰው ልጆች ናቸው። ቤተ ክርስቲያኗ የምትናገረው ከፍ ያለና ልዩ የሆነ አገልግሎት እየሰጠቻቸው እርሷና እነርሱ ሁልጊዜም የሚገባቸውን ከፍተኛ ጥሪያቸውን እንዲያስታውሱ በማድረግ ነው። የእግዚአብሔር ልጅ ክርስቶስ ሥጋ ለብሶ ከሰው ሁሉ ጋር ራሱን አንድ አደረገ። በዚህ ምክንያት ቤተ ክርስቲያን ይህ ማኅበር በቀጣይነት እንዲፈጠርና እንዲታደ ደስ የማድረግ ተግባር መሰረታዊ ግዴታዋ እንደሆነ ትገነዘባለች። በጌታ በክርስቶስ አማካይነት ቤተ ክርስቲያን በሰው ልጆች መንገድ ላይ በመሄድ የመጀመሪያ ተጓዥ በመሆን መንገዱን ታሳያለች፣ ትጠቁማለች፣ እናም ሁሉም ሰው በሁሉም ሰው ውስጥ እንዲታወቁ ትጥራለች። በቅርብና በሩቅ በሚታወቁና በማይታወቁ ከሁሉም በላይ እንዲታወቁ ትጋብዛለች። ከሁሉም በላይ ደግሞ በድሆችና በመከራ ውስጥ በሚገኙ ወንድም ወይም እህት ክርስቶስ የሞተላቸው 1 ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተገለጸው ለእነርሱም ጭምር እንደሆነ እንዲገነዘቡ ትጥራለች። የሰው ስብዕና በሁሉም የማኅበራዊ ሕይወት ውስጥ አለ ጥርጥር ዋና ገጸ ባሕሪው መገለጫ ነው። ቤተ ክርስቲያን ብዙ ጊዜና በብዙ መልኩ የዚህ ግንዛቤ ደጋፊ በመሆን የሰውን ልጅ ማዕከላዊነት በየዘርፉና የኅብረተሰቡን አገላለጽ በመገንዘብና በማረጋገጥ ላይ ትገኛለች። ስለዚህ የሰው ልጅ ማኅበረሰብ የቤተ ክርስቲያን የማኅበራዊ አስተምሮ መነሻ ነጥብ ነው። ይህ ጠቃሚ ግንዛቤ የተገለጸው የማኅበራዊ ሕይወት ግዑዝ ወይም ተግባቢ አካል ከመሆን የራቀ የሰው ልጅ ርዕሰ ጉዳይ መሠረቱና ግቡ ሁልጊዜም መቆየት አለበት የሚለው ነው። ስለዚህ የማኅበራዊ ሕይወት አመጣጥ በሰው ልጅ ውስጥ ይገኛል። እናም ኅብረተሰቡ ንቁና ኃላፊነት ያለው ርዕሰ ጉዳዩን ለመለየት እምቢ ማለት አይችልም። እያንዳንዱ የኅብረተሰብ አገላለጽ ወደ ሰብአዊነት መቅረብ አለበትና ወንዶችና ሴቶች በታሪክ ተጨባጭ ሁኔታዎች የካቶሊክን ማኅበራዊ አስተሳሰብ ልብና ነፍስ ይወክላሉ። መላው የቤተ ክርስቲያን ማኅበራዊ አስተምሮ በእውነቱ የሰው ልጅ የማይደፈር ክብርን ከሚያረጋግጠው መርህ ተነስቶ ይዳብራል። በዚህ ዕውቀቷ ልዩ ልዩ አገላለጾቿ ቤተ ክርስቲያን ምስሏን ለማሻሻል ወይም ለማጣመም በሚደረገው ጥረት ሁሉ የሰውን ክብር ለመጠበቅ ከምንም ነገር በላይ ጥረት አድርጋለች። በተጨማሪም ብዙ ጊዜ በሰው ልጆች ክብር ላይ የሚፈጸሙ ጥሰቶችን አውግዛለች። ታሪክ እንደሚመሰክረው የሰውን ልጅ ለማስደሰት አንዳንድ ጥሩ አጋጣሚዎች የሚፈጠሩት ከማኅበራዊ ግንኙነቶች ውስጥ ነው። ነገር ግን እጅግ በጣም አጸያፊ የሆኑ የሰው ልጆችን ክብር ንቀት ተደብቆ ይገኛል። የሰው ልጅ እንደ የእግዚአብሔር ምስል ፍጥሯን በእግዚአብሔር አምሳል። የቅዱሳት መጻሕፍት መሠረታዊ መልእክት የሰው ልጅ የእግዚአብሔር ፍጡር መሆኑን ያውጃል። መዝሙረ ዳዊት ምዕራፍ 139 ከቁጥር 14 እስከ 18 ላይ እንደተገለጸው እናም እግዚአብሔር ፈጠረው ሰውን በመልኩ በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው ይለናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው በእግዚአብሔር አምሳል የሚገለጠውንና የሚለየውን አካል በመፈጠሩ ይለያል። እግዚአብሔር የሰውን ፍጥረት በተፈጠረው ሥርዓት ማዕከል ላይ ያስቀምጠዋል። ሰው በዕብራይስጥ ቋንቋ አዳም ከአፈር ተፈጠረ። አዳም እናም እግዚአብሔር ባፈንጫው የሕይወት እስትንፋስን እፍ አለበት ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው። ስለዚህ የእግዚአብሔርን መልክ መምሰል የሰው ልጅ አንድ ነገር ብቻ ሳይሆን አንድ ሰው የሆነ ሰው ክብር አለው። እሱ ራሱን የማወቅ የመግዛትና ራሱን በነጻነት የመስጠትና ከሌሎች ሰዎች ጋር የመግባባት ችሎታ አለው። ከዚያም በጸጋ ተጠርቷል ከፈጣሪው ጋር ቃል ኪዳን እንዲገባለት በርሱም ምትክ ሌላ ፍጥረት ሊሰጠው የማይችለውን የእምነትና የፍቅር ምላሽ ይሰጠው ዘንድ ማለት ነው። በእግዚአብሔር አምሳል መፈጠር የሚያሳየው የሰው ማንነትንና ህልውና በመሰረቱ ከእግዚአብሔር ጋር እጅግ በጣም ጥልቅ በሆነ መልኩ የተዛመደ መሆኑን ነው። ይህ በራሱ ውስጥ ያለ ግንኙነት ነው። ስለዚህም ከዚያም በኋላ የሚመጣና ከውጭ የመጣ ነገር አይደለም። የሰው ልጅ ሙሉ ህይወት እግዚአብሔርን መሻትና መፈለግ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊወገድ ይችላል። ነገር ግን ፈጽሞ ሊወገድ አይችልም። በእርግጥም በዓለም ላይ ከሚታዩ ፍጥረታት መካከል ለእግዚአብሔር አቅም በላቲን ቋንቋ ሆሞ ኤስት ዴይ ካፓክስ መገለጥ ያለው ሰው ብቻ ነው። የሰው ልጅ ከእግዚአብሔር ጋር ግንኙነት እንዲኖረው የፈጠረው ግላዊ ፍጡር ነው። የሰው ሕይወትንና ራስን መግለጽን የሚያገኘው በግንኙነት ውስጥ ብቻ ነው። እናም በተፈጥሮም ወደ እግዚአብሔር ያዘነብላል። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ግንኙነትና ማኅበራዊ ገጽታ ላይ ይንጸባረቃል። በእርግጥ የሰው ልጅ ብቸኛ ፍጡር አይደለም፣ ነገር ግን ማኅበራዊ ፍጡር ነው። እናም ራሱን ከሌሎች ጋር እስካላገናኘ ድረስ መኖርም ሆነ አቅሙን ማዳበር አይችልም። በዚህ ረገድ እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረ ይለናል ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። ይህ ተግባር ትርጉም ያለው ነገር ነው። የሰው ልጅ በኤደን ሕይወቱን የሚያመለክተው እርካታ የጎደለው ነገር የእሱ ዋና ነጥብ እስከሆነ ድረስ ምንኛ ትልቅ ትርጉም አለው። የእጽዋትና የእንስሳትም ዓለም ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው የሴቲቱ መልክ ከሥጋው የተወሰደች ሥጋ ከአጥንቱ ተወስዳ ሥጋ የሆነች ፍጡር ብቻ ነው ዘፍጥረት ምዕራፍ 2 ቁጥር 23 ላይ እንደተገለጸው። እናም የፈጣሪ የእግዚአብሔር መንፈስም ሕያው የሆነበት የሰውን የመነጋገር ፍላጎት ማርካት የሚችለው እርሱ ብቻ ነው። ለሰው ልጅ ሕልውና በጣም አስፈላጊ ነው። በባልንጀራ ውስጥ ወንድ ወይም ሴት የእያንዳንዱ ሰው የመጨረሻ ግብና ፍጻሜ የሆነው የእግዚአብሔር ነጸብራቅ አለ። ወንድና ሴት ክብራቸው አንድ ነው፣ እናም እኩል ዋጋ አላቸው። ሁለቱም በልዩነታቸው በእግዚአብሔር አምሳል የተፈጠሩ በመሆናቸው ብቻ ሳይሆን በጥልቅ ምክንያት ሕይወትን የሚሰጥ የመለዋወጥ ተለዋዋጭነት ነው። እኛ የሚለው ቃል በሰዎች ባልና ሚስት የእግዚአብሔር አምሳል ይገለጻል። በጋራ በመግባባት ውስጥ ወንድና ሴት ራሳቸውን በጥልቅ መንገድ ያሟላሉ። በራሳቸው እውነተኛ ስጦታ ራሳቸውን እንደ ሰው ያገኟቸዋል። የእነሱ የአንድነት ቃል ኪዳን በቅዱሳት መጽሐፍት ውስጥ የእግዚአብሔር ቃል ኪዳን ምሳሌ ሆኖ ቀርቧል። ትንቢተ ሆሴ ከምዕራፍ 1 እስከ 3፣ ትንቢተ ኢሳይያስ ምዕራፍ 54፣ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተገለጸው። እናም በተመሳሳይ ጊዜ ለሕይወት አገልግሎት ይውላል። በእርግጥም እነዚህ ባልና ሚስት በአምላክ የፍጥረት ሥራ ውስጥ መሳተፍ ይችላሉ። እግዚአብሔርም ባረካቸው፣ እግዚአብሔርም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም አላቸው ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደተገለጸው። ወንድና ሴት ከሌሎች ጋር ግንኙነት ያላቸው ከምንም በላይ የሌሎች ሕይወት በአደራ የተሰጣቸው ናቸው። ሰውን የገደለ ሁሉ ስለ ሟቹ ደም ተጠያቂ ነው። የሟቹን ሰው ደም ከገዳዩ ከእንስሳትም ይሁን ከሰው እሻለው ይለናል ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከጥፋት ውሃ በኋላ ለኖህ ቃል ኪዳን በመግባት ነገረው። በዚህ አተያይ ከእግዚአብሔር ጋር ያለው ግንኙነት የሰው ሕይወት እንደ ቅዱስና የማይደፈር ተደርጎ እንዲቆጠር ይፈለጋል። አምስተኛው ትእዛዝ አትግደል ኦሪት ዘጸአት ምዕራፍ 20 ቁጥር 13 ዘዳግም ምዕራፍ 5 ቁጥር 17 ላይ እንደተገለጸው እውነት ነው። ምክንያቱም እግዚአብሔር ብቻ የሕይወትና የሞት ጌታ ነው። ለሥጋዊ ሕይወት የማይደፈርና ንጹሕ አቋም ያለው ክብር ከፍተኛውን ነጥብ ያገኘው ባልንጀራህን እንደ ራስህ ውደድ ዘለዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው የሚለው ሲሆን ኢየሱስም የባልንጀራችንን ፍላጎት የመንከባከብ ግዴታን አዟል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው። በዚህ ልዩ የሕይወት ጥሪ ወንድና ሴት ራሳቸውን በሌሎች ፍጥረታት ፊትም ያገኛሉ። እነርሱን በራሳቸው አገልግሎት ሊያስቀምጧቸውና ሊደሰቱባቸው ይችላሉ እናም ይገለገላሉ። ነገር ግን በዓለም ላይ ያላቸው የበላይነት ኃላፊነትን መወጣት ይጠይቃል። የዘፈቀደና ራስ ወዳድነት ብዝበዛ ነጻነት አይደለም። በእርግጥም ፍጥረት ሁሉ ዋጋ አለው እናም መልካም ነው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 4 ቁጥር 10 ቁጥር 12 ቁጥር 15 ቁጥር 21 ቁጥር 25 ላይ እንደተገለጸው። በእግዚአብሔር ፊት እሱ ፈጣሪ ነው። ሰው ዋጋውን ማወቅና ማክበር አለበት። ይህ ለአእምሮ አስደናቂ ተግባር ነው። እሱም እንደ ክንፍ ከፍ ከፍ ሊደረግ የሚገባው የእግዚአብሔር ፍጥረታት ሁሉ እውነት ለማሰላሰል ማለትም እግዚአብሔር በእርሱ ውስጥ መልካም አድርጎ የሚመለከተውን ማሰላሰል ነው። የፍጥረት መጽሐፍ እንደሚያስተምረን የሰው ልጅ በዓለም ላይ ያለው አገዛዝ ነገሮችን በመሰየም ውስጥም ይካተታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20 ላይ እንደተጠቀሰው ሰው ለነገሮች ስያሜ ሲሰጥ ማንነታቸውን ሊገነዘብና ከእያንዳንዳቸው ጋር የኃላፊነት ግንኙነት መመስረት አለበት። ሰው ደግሞ ከራሱ ጋር ግንኙነት አለው እናም ራሱን ማሰላሰል ይችላል። ቅዱሳት መጻሕፍት ስለዚህ ጉዳይ ስለ ሰው ልብ ይናገራሉ። ልብ የሰውን ውስጣዊ መንፈሳዊነት ይገልጻል። እርሱን ከሌሎች ፍጥረታት የሚለየው ነገር ነው። አምላክ ነገሩን ሁሉ በጊዜ ውብ አድርጎ ሠራው። እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን መርምሮ እስኪያውቅ ድረስ ዘላለማዊነትን በሰው አእምሮ አኖረ ይለናል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እንደተገለጸው። በስተ መጨረሻ ልብ የሚያመለክተው በፈጣሪ አምሳል እስከ ተፈጠረበት ጊዜ ድረስ የሰው ልጅ የሆኑትን መንፈሳዊ ችሎታዎች ማለትም ምክንያታዊነት፣ ደጉንና ክፉን የመለየት የመምረጥ ነጻነት ነው። የልቡን ጥልቅ ምኞት ሲያዳምጥ ማንም ሰው በቅዱስ አጎስጢኖስ የተገለጸውን የእውነት ቃል አቤቱ ለራስ ሠራኸው በአንተም እስኪያርፍ ድረስ ልባችን እረፍት አያገኝም የሚለውን የእውነት ቃል መናገር አይሳነውም። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የሰው ልጅና ሰብአዊ መብቶቹ እንዲሁም የሰው ልጅ እንደ የእግዚአብሔር ምስል ፍጡራን በእግዚአብሔር አምሳል በሚል አርዕስት የቀረበውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ዝግጅታችን ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።